0: SBS, a world of difference. You're with SBS Amharic on mobile, online, and on radio.
1: SBS Samarinya Garnot, mobile, online, radio. የዛሬውን ስርጭታችንን የምናስተላልፍበት ምድር ለማዳዊ ባለቤቶችን አንስተን ዕውቅናን ልንቸር እንወዳለን። የSBS አማርኛ ፕሮግራም ለኩሊናገር ውራንቹሪ ወይ ውራንግ ሰዎች ለሁንና ቀደምት አረጋውያን አክብሮቱን ይገልጣል። እንዲሁም ዛሬ ስርጭታችንን ለምታደምጡበት ለቦጅናልና ቶረስ መሽመጥ ደሴት ምድር ለማዳዊ ባለቤቶች ዕውቅናን ይቸራሉ። ረቡ ሚያዝያ 5/2018 አድማጮቻችን እንደምናርፈዳችኋል። ዘወትር ረቡ በአውስትራሊያ ሰዓት አቋጠር ከቀኑ 12 ሰዓት እስከ 1 ሰዓት ድረስ በቀጥታ ከኤስቢኤስ ራዲዮ ጣቢያ የምናስተላልፈውን የአማርኛ ቋንቋ ፕሮግራም ስርጭታችንን ጀምረናል። ከማህበረሰብ ለማህበረሰብና የቃለ ምልልስ ዝግጅቶቻችን ተካተዋል። በማህበረሰብ ለማህበረሰብ ዝግጅታችን ማፈጸጋው የነቶች ቀንንና ያንጋፋው አውስትራሊያዊ ኢትዮጵያዊ አቶ አዲስ ታምሩ ልጅ ሰለሞን ኒኮላስ አዲስ ታምሩን ህልፈተ ህይወትና የስንብት ስነ ስርዓት አስመልክታ ያጠናቀረቻቸው ዘገባዎች ይስተናገዳሉ። በመጪው ሳምንት ከአማርኛ ሰዋሰውና ህዝብትና ተስፋ መጽሐፍ ደራሲ ኢሜሪተስ ፕሮፌሰር ባየ ይማም ጋር ያካሄደውን ቃለ ምልልስ ይዘን እንቀርባለን። ከፕሮግራማችን ማብቂያ ቆይታችሁ ከኛ ጋር ይሁን። የፕሮግራሙ አዘጋጅና አቅራቢ ፓሳሁን ሰቦቃ ነው።

0: ወይዘሮ መቤት አሰፋ የቅድስት ማርያም የኢትዮጵያውያን ሴቶች ማህበር በሲድኒ መስራችና አባል በቅድሚያ እንኳን ለእናቶች ቀን በሰላም አደረሰው እንላለን። ከኤስቢኤስ ራዲዮ የአማርኛ ቋንቋ ዝግጅት ክፍል
1: በጣም አመሰግናለሁ ለዚህ ፕሮግራም ስለጋበዛችሁን። እንኳን አብሮ አደረሰን እላለሁ።
0: እንደሚታወቀው የቅድስት ማርያም የኢትዮጵያውያን ሴቶች ማህበር በሲድኒ ከተመሰረተ ወደ 8 አመት ሆኖታል። በዚህ አጋጣሚ ደግሞ በየአመቱ የእናቶችን ቀን በተለያየ ሁኔታ በማክበር አሁን 8ኛው ላይ ደርሳችኋልና እንዴት ነው የእናቶች ቀን አከባበርን የጀመራችሁት? ቀደም ብላችሁ የጀመራችሁበትስ ምክንያቱ ለምንድን ነው?
1: የቅድስት ማርያም የኢትዮጵያ ሴቶች ማህበር ካላማውም የተነሳ በሚችለው መጠን አመት ውስጥ ቢያንስ እንደው በአራት ፕሮግራሞች እየተገናኘ እህቶችን ማገናኘት ትልቁ ስራው ነው። ይህንንም ስናደርግ ደግሞ አንዱ በአመት የሚከበረው ደግሞ የእናቶች ቀን አለ። የዘንድሮውን ቀን በተለይ መልኩ ለማክበር ጀምረናል። ኦልሬዲ አንድ ፕሮግራምም ዝግጅት አድርገናል። እጅግ በጣም ደስ የሚል ፕሮግራም ነበረ። ባለፈው ማክሰኞ ዕለት ነው ያደረግነው። ይሄ ፕሮግራም ልዩ የሚያደርገው ምንድን ነው? የአሰባሰበው በአንድ እራት ፕሮግራም ላይ ነው። ይሄ ደግሞ ለኢትዮጵያውያን ብቻ አልነበረም። ከሱዳኒስ ውመን አሶሴሽንም ጋር አንድ ላይ ሆነን እንዲሁም ደግሞ እኛ አብዛኞቻችን የኦርቶዶክስ እምነት ተከታዮች ብንሆንም ከፕሮቴስታንት እምነት ተከታዮች ጋርም አንድ ላይ ሆነን እጅግ ደስ በሚል ሁኔታ ያከበር ነው። ፕሮግራሞቹ አንዳንድ ነገሮችን እንደው ብጠቅስ በዛ ላይ ከኢትዮጵያውያን ባህል እና አመጋገብ እንዲሁም ደግሞ የእናትነት ምን ይመስላል እንዲሁም ደግሞ ከሱዳኒስ ጋር ያለው እናት ምን ይመስላል፣ እናትነት እንዴት ነው፣ አስቸጋሪነቱ እንዴት ነው፣ እንዲሁም ደግሞ የተለያዩ ጥያቄዎችን የሚያካተተ ፓናል ዲስከሽን ነበረ በሁለቱ ኮሚኒቲው ላይ። እንዲሁም ደግሞ ሲምቦሊክ የሆኑ በተለይ ደግሞ ሲንግል ማዘር ሲሆኑ ብቻቸውን ልጆቻቸውን ለቁም ነገር ያደረሱ ብዙ ችግሮችን አሳልፈው ሮል ሞዴል ናቸው የምንላቸውን ከኢትዮጵያም ኮሚኒቲ ሁለት ሰዎችን እንዲሁም ደግሞ ከሱዳኒስም ደግሞ ከዛም ኮሚኒቲ ደግሞ ሁለት እናቶችን ደግሞ አክኖሎጂ አድርገናል። እጅግ በጣም ነው ደስ ያላቸው። እጅግ በጣም ደስ የሚል ፕሮግራም ነበረ።
0: በርግጥም እናትነት ትልቅ ኃላፊነት ነው። ልጆችን በተለይ ደግሞ ብቻ ሆኖ አሳድጎ ለቁም ነገር ማብቃት ትልቅ ውጤት ነው። ለእናቶችም ለማህበረሰቡም ትልቅ ነገር ነው እና ይህ የሚያስደስት ነገር ነው። በእናቶች ቀን ይህንን ማድረጋችሁ ማለት ነው። እዚህም በአውስትራሊያ ውስጥ ያሉ የማህበረሰባችን ክፍሎች ቅዳሜ ማታን ጀምረው በተለያየ ሁኔታ ቀኑን ያከብራሉ። እናቶቻቸውን ይዘው ይወጣሉ፣ ስጦታ በመስጠት የተለያዩ ነገሮችን በማድረግ ያከብሩታል። እስቲ ወደ እርስዎ መለስ ስንበል እርስዎ እንዴት ነው የእናቶችን በዓል ማክበር የጀመሩት? ለእርስዎስ የእናቶች ቀን የሚሰጠው የተለየ ስሜት ምንድን ነው?
1: እኔ የእናቶችን ቀን ሳስበው ሁሉ ነገር ነው ትዝ የሚለኝ፣ የራሴንም እናት ጭምር፣ ያደግኩበትን ማህበረሰብ፣ እዚህ ያለውንም ትልቁንም ትንሹንም። እናትነት ከፍተኛ ዋጋ የሚጠይቅ የፍቅር የትምህርት ቤት ምሳሌ የሆነ ነው እናትነት ገና ሲባል ራሱ የሚሰማኝ። እና ሰዎች በተለይ እዚህ ሀገር ደግሞ በምንኖርበት ልጆቻቸው፣ ቤተሰቦቻቸው፣ ባሎቻቸው ያንን ነገር ሪኮግናይዝ አድርገው ትልቅ ቦታ ሰጥተው ቀኑን ስለሚያከብሩት በእናትነት ደስ በሚል ቀን አንዳንድ ጊዜ ምክንያት ሲኖረን ለደስታ ይሄኛው ደግሞ ትልቁ ሪኮግኒሽን ነው። ደስ ይላል። በቃ ይሄ ቀን ያንቺ ደስታ ነው፣ ያንቺ መኖር፣ ያንቺ እናትነትን አፕሪሺየት እናደርጋለን ብሎ ሰው ሲናገር ወይም ፕሮግራም ሲጠራ እጅግ በጣም ደስ የሚል መንፈስ ነው። እኔ ሁልጊዜም የሚሰማኝ ደስ ነው የሚለኝ። ሁለተኛም ደግሞ በተለይ ቤት ውስጥ ያለውን አንድነት ፍቅር ይበልጥ በእናትና በልጅ ወይም እናትና ባለቤቷ በሌሎችም መሃል የእሷን ነገር አፕሪሼት ስትደረግ ፍቅር ያጠነክራል ብዬ ደግሞ አምናለሁ።
0: ጥሩ ሀሳብ ነው ያነሱት። በእርግጥም ነው እናት የቤት ዋልታ ነች። እናት ያለችበት ቤት ብዙ ነገሮች፣ መልካም እናቶች ለልጆቻቸውም ለትዳራቸውም ለቤተሰባቸውም ትልቅ አስተዋጽኦ ያደርጋሉ። ቤተሰብን የሚያቆሙት እንደ ማጣበቂያ ሆነው ቤተሰብን አጥብቀው የሚያቆዩ እናቶች ናቸው ይባላል በባህላችንም እንደሚነገረው። እንግዲህ እንደሚታወቀው የእናቶች በዓል እሁድም ይከበራል እዚህ በአውስትራሊያ። እና በእናንተ ማህበር በኩልስ በዓሉን ዋናውን በዓል እንዴት ነው ለማክበር ያሰባችሁት በመጪው ቅዳሜና እሁድ?
1: አዎ፣ በመጪው ቅዳሜ በሜናይ ላይ አሁን ባለፈው ማክሰኞ ያከበር ነው ለእናቶች ብቻ ነበር። እናቶች በሙሉ ባህላዊ ልብስ ለብሰው መጥተው ነበረ ሴሌብሬት ያደረግ ነው። እጅግ በጣም ደስ የሚል ፕሮግራም ነው ብያለው ያከበር ነው። በዛ ደስታ በዛ መንፈስ ውስጥ ሆነን ደግሞ ቤተሰብን ጨምሮ ልጆችን ጨምሮ እናቶችን ጨምሮ ጓደኞቻቸውንም ራሱ ጨምሩ እንዲሁም ደግሞ በተለይ ሪሰንት የመጡት ወደዚህ ሀገር ብዙ ሶሻል ኔትወርክ የሌላቸውንም አንድ ላይ ሆነ ባርቢኪው ወይንም የምግብ ዝግጅትን ማድረግ አንድ ላይ ለማክበር ነው። ይሄ ደግሞ የፋሚሊ ፕሮግራም ነው። ሁሉንም አሁንም በቀደም እንዳልኩት እንደ ማክሰኞ ፕሮግራሙ ይሄም ለኢትዮጵያውያን ብቻ አይደለም፣ የሱዳኒስ ውመን እህቶቻችንም ይመጣሉ፣ ከፕሮቴስታንት እምነት ተከታዮችም ይመጣሉ። ሁላችንም እናከብራለን ማለት ነው። የቡና ሴሪሞኒም ይኖራል። ደስ የሚል ቀን እናሳልፋለን ብለን እንገምታለን። እስካሁንም ድረስ እንመጣለን ያሉትም ከመቶ በላይ ሰዎች ናቸው እና ትልቅ ፕሮግራም ይሆናል ብለን እንገምታለን።
0: በዓላትን ስናስብ ሰው ተሰብስቦ ይበላል፣ ይጠጣል፣ ጥሩ ልብስ ለብሶ ይመጣል። የባህላዊ ልብሶች፣ የባህላዊ ምግቦች የሚታዩበት ቀን ነው እና እንዲህ አይነት ነገሮች ማህበረሰብን በማስተሳሰር የማህበረሰባዊ መስተጋብርን እንዲቀጥል በማድረግ ትልቅ ቦታ አላቸው እና ይህ በእናቶች ቀንስ የሚደረግ መሰባሰብ ለማህበረሰቡ፣ ለሴቶች፣ ለእናቶች፣ ለልጆች፣ ለቤተሰቦቻቸው በአጠቃላይ የሚፈጥረው ማህበረሰባዊ ጠቀሜታ ምንድን ነው ብለው ይላሉ?
1: ይሄ ፕሮግራም እንደዚህ አይነት አንድ ላይ ሆነው ግለሰቦችን ጠርተው አንድ ላይ የሚሆንበት እጅግ በጣም በጣም ብዙ ጠቀሜታ ነው ያለው። አንደኛው እዚህ ሁላችንም በተለይ እዚህ ሲድኒ ውስጥ የምንኖር ተራርቀን ነው የምንኖረው እና እኛን የሚያቀራርብ ፊዚካሊ እንተያያለን፣ እሱ ራሱ አንድ ነገር ነው። ሁለተኛ ሁላችንም በህይወታችን ደክመን የአንዱ ለአንዱ ያለውን ህይወቱን ኢንፎርማል በሆነ መልኩ ሼር የሚያደርግበት ነው። እናቶች በአንድ ላይ ሲሆኑ ሲመገቡ፣ አንድ ላይ ጨዋታውን ስንጫወት እና ያንን ሼር እናደርጋለን። እንዴት ናችሁ ብለን እንጠያየቃለን። ሞር በቅርብ እንነጋገራለን። ለእኛ ብቻ አይደለም፣ ልጆቻችን ይመጣሉ። ልጆቻችን ሲመጡ ደግሞ ልጆቻችን ራሱ ኢንተራክት ያደርጋሉ። እንደሱ ራሱ ትልቅ ነገር ነው። በተለይ ሲንግል ማዘርስ ሆነው የሚያሳድጉ ሌሎች ደግሞ ልጆች የቤት ውስጥ የፋዘር ፊገር የአባትነት ፊገር ያለበት ውስጥ ያደጉ ልጆች ደግሞ እድል ያገኛሉ ከእነሱ ጋር ኢንተራክት የሚያደርጉበት ማለት ነው። ከነኝ እህቶች ጋር ኤክስፒሪየንስ ሼር የሚደረገው ኢንፎርማሊ ዲስከስ እናደርጋለን። ደህንነታችንን እንኳን አጥብቆ ቀረብ ብሎ የሚጠይቀን ሰው ለእኛ እንደ ሪሊፍ ነው። አለን በቀን በቀን ከምንኖረው ሩቲን ወጣ ብለን ይሄ ለአእምሯችንም ነፃነት የምናገኝበት የናፈቅነውን ነገር የምናይበት፣ ለምሳሌ የኢትዮጵያ ሙዚቃ ብንሰማ ማለት ነው፣ ሀገራዊ ባህላዊ ሙዚቃዎችም ሲሆኑ በአንድ ላይ ቁጭ ብለን የተለያዩ ምትኖችን ልንሰማ አንችልም። እሱም እድሉ ይኖረናል። የተለያዩ አልባሳት ራሱ የኢትዮጵያን የተለያዩ አልባሳት ለብሶ እንደዛ አምሮ ማየት ራሱ እንዴት መሰለሽ በጣም በጣም ጥሩ ጠቀሜታ ነው። ወይም ቀሚስ ከየት አገኘሽው? እንዴት የሚያምር ቀሚስ ነው! በጣም ነው የእውነቴን ነው። ይሄ ኢንተራክሽኑ ፍሪደም ያለንን ደግሞ ያለንን ካልቸር ደግሞ በጣም የሚያጠናክር እሱ ብቻ ሳይሆን ይሄ ደግሞ እኛ ብቻ አይደለንም። ሌሎችስ ምን ይመስላሉ? አሁን የሱዳኒስ ምን እንደዛ ለብሰው ነው የሚመጡት? አለባበሳቸው፣ ሙዚቃቸው፣ ሁሉ ነገሩ ሪሊ በጣም ኢንተራክት የምናደርግበትና በተለይ ከአፍሪካ አካባቢ የመጣን ደግሞ ይሄ እንደው ተጠናክሮ ቢቀጥል አንድነታችንን ኤክስፒሪየንሳችንን እምናጎለብትበት ፕሮግራም ነው የሚሆነው ብዬ ነው ማምነው።
0: በመጪው ቅዳሜ ምሽት በሚደረገው የእናቶች ቀን ጥሩ እንደተዘጋጃችሁ ነው የዘንድሮን የእናቶች ቀን ምክንያት በማድረግ እንኳን አደረሳችሁ መልእክቶትን እንዲያስተላልፉ በዚህ አጋጣሚ እድሉን እንሰጣለን።
1: እሺ፣ በጣም አመሰግናለሁ። እኔ ለሁሉም እናቶች ወይም ልጆቻቸውን ለሚያሳድጉ ለማንኛውም እናት ሆነው ወይንም ከእናት ለተፈጠሩ እህቶች፣ ሴቶች፣ ለሁሉም የግድ ልጆች ሊኖራቸው የሚገባ ብቻ ሳይሆን ለሁሉም ሴቶች፣ ሴት በመሆናችን እኛም ከእናት በመፈጠራችን ለሁላችንም እንኳን አደረሰን እላለሁ። ለሁሉም እንኳን አደረሳቸው። ቀኑ ደግሞ የፍቅር፣ የአንድነት፣ የመተሳሰር እንዲሆንልን በጣም እመኛለሁ። የቤታችንን ፍቅር፣ አንድነት የሚያጠነክር ፕሮግራም ይሆንልናል ብዬ ለሁላችሁም በየቤትም ለምታከብሩት ደስ የሚል ጥሩ ጊዜ፣ የመልካም ጊዜ እንዲሆንላችሁ እመኛለሁ። በዚህ አጋጣሚ ደግሞ ሲድኒ ውስጥ ለምትኖሩ የቅድስት ማርያም የኢትዮጵያ ሴቶች ማህበር ያዘጋጀው የቅዳሜው ፕሮግራም ኦበርን ሴንተር ፎር ኮሚኒቲ አዳራሽ ውስጥ ነው። እሱም ደግሞ ከሰዓት በኋላ 2 PM ጀምሮ እዛ እንሆናለን። ተሰባስበን ደስ የሚል ቀን እንድናሳልፍ ጥሪያችንን አስተላልፋለሁ።
0: ወይዘሮ መቤት አሰፋ፣ የቅድስት ማርያም የኢትዮጵያውያን ሴቶች ማህበር ሲድኒ የዘንድሮን የእናቶች ቀን ምክንያት በማድረግ እንግዳ ስለሆኑ እናመሰግናለን። በመጪው ቅዳሜ የሚኖራችሁ በዓል የተሳካ እንዲሆንላችሁ እንመኛለን። በዚህ አጋጣሚ ደግሞ በመላው ዓለም ለምትኖሩ ሴቶች በሙሉ መልካም የእናቶች ቀን ይሆንላችሁ እንላለን።
1: በጣም አመሰግናለሁ። እኔም ለሁላችንም ይሆንልን።
0: ከኤስቢኤስ ራዲዮ የአማርኛ ቋንቋ ዝግጅት ክፍል ማርታ ጸጋው ነበርኩኝ ከሜልበርን።

በአውስትራሊያ የሚኖሩ ኢትዮጵያውያን ሲታሰቡ አህጉሪቱን ለመጀመሪያ ጊዜ የረገጡት ብቸኛው ኢትዮጵያዊ አቶ አዲስ ታምሩ ብቅ ይላሉ። አቶ አዲስ በማህበረሰብ ውስጥ የገዘፈ ስምና ከብሬታ ያላቸው ሲሆኑ በጉብዝና ጊዜያቸው ያበረከቱትና አስተዋጽኦ እንዲሁም አገልግሎት ለዚህ ከብሬታ አብቅቷቸዋል። ጋሽ አዲስና ባለቤታቸው ሊሊያን ኒኮላስ የሁለት ወንዶች ልጆች አባትና እናት ሲሆኑ ባለቤታቸው ወይዘሮ ሊሊያን የነባር ዜጎች ወይም የአቦርጅናል ዝርያ ያላቸው ሴት ናቸው። ጥንዶቹ ቀስ በቀስ የሸሻቸው የጤናቸው ጉዳይ እንደ ድሮ ሮጠው ከማገልገል ይልቅ በቤተሰቦቻቸውና በሌሎች ተገልጋይ እንዲሆኑ ግድ ብሏቸዋል። በቅርባቸውም ሆነው ከሚንከባከቧቸው ልጆቻቸው መካከል ሁለተኛ ልጃቸው ሰለሞን አዲስ በቅርቡ ባደረበት የጤና መታወክ ሳቢያ ሚያዝያ 22 ቀን 2026 ዓ.ም ከዚህ ዓለም በሞት ተለይቷል። ባሳለፍነው እሁድም የጸሎትና የሽኝት ስነ ስርዓት በመሰረቱትና በአቋቋሙት የደብረ ሰላም መድኃኔዓለም ቤተክርስቲያን ሜልበርን ተከናውኗል። የቀብር ስነ ስርዓቱም ሚያዝያ 11 ቀን 2026 ዓ.ም ተፈጽሟል። እኛም የሰለሞን ኒኮላስ አዲስ ታምሩን ታሪክ ልንዘክር ወዳጅ ጓደኞቻቸውን አነጋግረናል።

0: ሰለሞን አዲስ የአቶ አዲስ ታምሩና የአውስትራሊያ ነባር ዜጎች ወይም አቦሪጅናል ዝርያ የሆኑት ሊሊያን ኒኮላስ ሁለተኛ ልጅ ሲሆኑ እንደ አውሮፓኖቹ አቆጣጠር ሰኔ 2 ቀን 1972 ዓ.ም ተወለደ። ሰለሞን ጄሰን የሚባል ታላቅ ወንድም ያለው ሲሆን እጅግ በጣም ቅርቦ ነው ያደጉም ናቸው። የሰለሞን የህይወት ታሪክ እንደሚያመለክተው ወጣቱ ሰለሞን ከአቦርጅናል ማንነቱ ባሻገር በውስጡ ሌላ ማንነት እንዳለም የሚጠይቅ ልጅ ነበር። አባቱ አቶ አዲስን እያየ ሲያድግ ካድማስ ባሻገር ሌላ ማንነት ኢትዮጵያ ውስጥ እንዳለም ያውቅና ይናፍቅም ነበር። ሰለሞን የመጀመሪያና ሁለተኛ ደረጃ ትምህርቱን በኖክፊልድና ዋርዋ የአቦሪጅናል ኮሌጅ አዳሪ ትምህርት ቤት ተምሯል። ትምህርት ቤቱ የአዳሪ ትምህርት ቤት ቢሆንም ቤተሰቡ እያመላለሱት እንደተማረ ይናገራል። ሰለሞን ለሙዚቃ የተለየ ስጦታና ፍቅርም ስለነበረው በአውስትራሊያ ቡሽ ባንዱስ በመታቀፍ በመካከለኛው ምስራቅ የሙዚቃ ስራዎችን ሲያቀርብም ቆይቷል። ከሙዚቃ መሳሪያዎች ሁሉ ለመማር ከባድ እንደሆነ የሚነገርለትን የአቦርጅኖች የትንፋሽ መሳሪያ ዲጅሪዱን በብቃት በመጫወት የሚታወቅ ሲሆን ይህንኑ መሳሪያ ያባቱ እናት አገር ወደ ሆነችው ኢትዮጵያም ድረስ ይዞ ተጉዞ ተጫውቷል። ሰለሞን እንደሚለው በ1996 ዓመተ ምህረት ባንዱ ወደ መካከለኛው ምስራቅ ሲጓዝ እሱ አፍሪካን ብሎም ኢትዮጵያን ለመጎብኘት ወስኗል። ስለ ኢትዮጵያዊ ማንነቱና አገሪቱን ለመጎብኘት የወሰነበት ምክንያት በተመለከተ ባንዱ ወቅት ወይዘሮ ቅድስ ደስታ በሚዘጋጀው እምቅ አውድ ፕሮዳክሽን አባቱ አቶ አዲስ ታምሩን ለመዘከር በቀረበው ዘጋቢ ፊልም ላይም ቀርቦ ነበር።
1: Obviously grew up as an Aboriginal boy within Australia.
2: Yeah.
1: Knowing that we're, you know, had another culture within my system and not fully understanding it but knowing it.
0: ያደኩት የአቦሪጅናል ወንድ ልጅ ሆኜ ነው። ነገር ግን በውስጤ ሌላ ማንነት እንዳላውቅ ነበር። በውስጤም ኢትዮጵያዊና አቦሪጅናል መሆኔን በደንብ ስገነዘብ ያኔ ነው ወደ ኢትዮጵያ ለመሄድ የወሰንኩት። በ1996 ዓመተ ምህረት አካባቢም ነበር። በወቅቱም በመካከለኛው ምስራቅ የአውስትራሊያ ቡሽ ባንድ የሙዚቃ ስራዎችን እየተዘዋወረ ያሳየም ነበር። ወዲያውም ለአፍሪካ ብሎም ኢትዮጵያ ቅርብ ስለነበርኩኝ እንደረፍትም ነበር ለኔ። ለአንድ አመት ያህል በኢትዮጵያም ቆይቻለሁ። ያኔ ነው ኢትዮጵያዊ ማንነቴ ከውስጥ የሰረጸው። ልክ በደም ስሬ የማስገባት ያህል ነው የተሰማኝ። እዚያ በቆየሁበት ጊዜም ማንነቴን ያገኘሁበት ጊዜ ነበር። እናትና አባቶቻችን ሁሌም ከጎናችን ነበሩ። ታማኝ እውነተኛና ጥሩ ሰው እንድንሆን ነበር ያስተማሩኝ። ሁሌም የሚቻል ባይሆንም ይህንን ለማድረግ እሞክር ነበር። ሰለሞን መልካምነቱን፣ ታዛዥነቱን፣ የፍቅርና የመርህ ሰውነቱን ብዙዎች የሚመሰክሩለት ሲሆን ከአባቱ ጋር ያለው የቅርብ ቁርኝትም የተለየ ነበር። ለአገር ይተርፉ ለነበሩት ለአዛውንቱና ጧሪ አስተማሚ ለሚያስፈልጋቸው ጋሽ አዲስ እንዲሁም ለታማሚ እናቱ ሊሊያን የሰለሞን ይህንን ዓለም ጥሎ መሄድ ታላቅ ዱብ እዳም ነው። ባለፈው ሳምንት እሁድም በደብረ ሰላም መድኃኔዓለም ቤተክርስቲያን ሜልበርን በተደረገው የሽኝትና ጸሎት ስነ ስርዓት ላይ ተገኝተው ለነበሩት የሰለሞን ቤተሰቦች መላከ ጸሃይ ቀሲስ መንግስቱ ኃይሌ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የምስራቅ አውስትራሊያና ኒውዚላንድ አህጉረ ስብከት ዋና ስራ አስኪያጅ የማጽናኛ መልእክታቸውን አስተላልፈዋል።
3: አሐተ ሳልክዎ ለእግዚአብሔር ወኪሃ አስስ። እግዚአብሔርን አንዲት ነገር ለመንኩት፣ እሷንም እወዳለሁ። እሱም በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ። አቶ አዲስ ቶነት በጣም እጅግ በጣም የምንወድህ የምናከብርህ፣ ለዚህም ኮሚኒቲ ደግሞ መጀመሪያ መሰረት የጣልክ ለኢትዮጵያውያን ብዙ መንገድ የደለደልክ ሰው እንደሆን ሁላችንም እናውቃለን። ስለሆነም ዛሬ በደረሰብህ ሐዘን ልጅህን በማጣትህ እጅግ በጣም ከፍተኛ ሐዘን ተሰምቶናል። ነገር ግን ደግሞ ሁሉ ለእግዚአብሔር መተው ሁሉ ለእግዚአብሔር መስጠት ተገቢ ነውና እንዳንድ ቤተክርስቲያን አባት ሁሉን የደረሰውን ነገር ሁሉ ለእግዚአብሔር እንድትሰጠውና ለእግዚአብሔር እንድታስረክበው እሱም ደግሞ የሄደበት ዓለም ደግሞ መልካም ዓለም እንደሆነ ተረድተህ ብዙ ቅዱሳን የሚናፍቁት ዓለም ብዙ ሰዎች የሚናፍቁት ዓለም ማንኛውም ሰው ደግሞ የማይቀርበት ዓለም መሆኑን ተረድተህ ይህንን ነገር በእውነት ለእግዚአብሔር እንድትሰጠው በእግዚአብሔር ስም እንለምንሃለን እንጠይቅህም አለን። ሰው በምድር ላይ የሰራው ስራ ምንጊዜም ሐውልት ሆኖ እንደ ሐውልት ተቀርጾ እንደ ታሪክ ተጽፎ ለትውልድ ማስተማሪያ ይሆናል። አንተም የሰራኸው በዚህ ምድር ላይ ደግሞ ለብዙዎቻችን መማሪያ ለብዙዎቻችን ተምሳሌት ሆኖን ይኖራል። ስለዚህ ይህን ተምሳሌነትን ዘን እኛም ደግሞ በእውነት በአንተ አስተማሪነት እንዳለን ሁሉ በደስታ እንዳስተማርከን በሐዘንም ጊዜ ደግሞ ቶሎ የሚጽናና በእግዚአብሔርም የሚጽናና በእግዚአብሔር የሚያምን ሰው ሆነህ ለዚህም ደግሞ ምሳሌ እንድትሆነን በእውነት በቤተክርስቲያን ስም አደራ እንሰጥሃለን። እግዚአብሔር ይስጥልን፣ አንተንም ደግሞ እግዚአብሔር ያጽናህ።
0: መላካርያም ቀሲስ ተስፋ ህሩይ የደብረ ሰላም መድኃኔዓለም ቤተክርስቲያን በሜልበርን አስተዳዳሪ አቶ አዲስን ለማጽናናት በቤተክርስቲያን ለተገኙት ሁሉ የወደፊቱን በማሰብ ድጋፋቸው እንዳይለይም ጥሪያቸውን አክለዋል።
2: ክርስቶስ ተንሳ ሙታን በአብይ ወኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ይዜሰ ኮነ ፍስሐ ወሰላም። በሞቱ ሞታችን ደምስሶ በትንሣኤው ትንሣያችን ያበሰረን የትንሣያችን ምክር ኢየሱስ ክርስቶስ ክብር ምስጋና ለሲሆንልን። እንግዲህ ዛሬ በዚህ ቦታ በደብረ ሰላም መድኃኔዓለም ቤተክርስቲያን የሁሉ ኢትዮጵያዊ ተሰብስቦ የነበረው አንድ ታላቅ ኢትዮጵያዊ የመጀመሪያ ኢትዮጵያ ማለት ይቻላል በዚህ ሀገር መጥቶ ከዚህ መኖር ከጀመረ ከ65 ዓመት በላይ የሆነ ሲኖር ግን ኢትዮጵያዊነቱን አጥብቆ የያዘ በእህል ውሃ ምክንያት ደግሞ እግዚአብሔር በፈቀደ ከዚህ ሀገር ተወላጅ አንዷን የታላቅ ሰው የባለስልጣን ሰው አግብቶ በዚህ ለረዥም ጊዜ የኖረ ግን ረዥም ጊዜ በዚህ ሀገር ቢኖርም ኢትዮጵያዊነቱን ሙጥኝ ብሎ ለሕዝቡ ምሳሌ የሆነ ለፍቅር ምሳሌ የሆነ ሰው ታላቅ አዲሱ ታምሩ የሚባል በተለይችን ቤተክርስቲያን ደግሞ ከላይ እስከታች በእጁ እየዳሰሰ እየሰራ እስካሁኗ ሰዓት ድረስ ያለ አሁን ግን ታሞ በዊልቸር ላይ ነው ያለው ግን ፍቅር እንዲያነሳው በፍቅር ሁሉ ሕዝብ ስለሚወደው ትልቅ የሆነ ልጁን አምሳያ ልጁን በባህሪም በመልክም እሱን የሚመስለውን ልጁን ስላጣብን እሱን የምናጽናናበት ቋንቋ ዘዴ ስላጣን ግን እግዚአብሔር ዘዴ እንዲሆነን እግዚአብሔር ቋንቋ እንዲሆነን በዚሁ ባገለገላት ቦታ ላይ እና በሚወደው ሕዝብ መካከል ቁጭ አድርገን እኛም ያንተ ልጆች ነን እግዚአብሔር እስከሚጠራን ድረስ እኛም ከጎንህ ነን ብለን ፍቅርን ለመግለጽ እሱን ለማጽናናት ዛሬ ለቁጥር የሚያዳክት ሕዝብ መጥቶ ነበረ። ይሄ እንግዲህ ፍቅር ለመግለጽ ነው እንጂ ከሞት ማንም አይቀርም እና እግዚአብሔር እሱንም እንዲያጽናናልን ደግሞም እግዚአብሔር አጽናንቶታን በደንብ እንዲያስታውል የህዝቡን ፍቅር እያየ ይጽናናልን እርግጠኛ ነኝ። እንደ ሕዝቅያስ እንደ ነቢዩ ሕዝቅያስ ዘመን ተጨምሮለት እንዳሁኑ ዳያሊሲስ ባልበዛበት የኩላሊት ንቅለ ተከላ ባልተስፋፋበት ገና መጀመሪያ ኪድኒ ፌል አደረገ ማለት ሰው ሞተ ማለት ነው። የፈለገ ሀብታም እንኳን ቢሆን በጣም አስቸጋሪ ነው። በኋላ ግን የኩላሊት ንቅለ ተከላ ሆኖለት 20 ዓመት ሙሉ ቆይቶ በህይወት አባቱን አገልግሎ ታዞ ምን ብሎ በደንብ እግዚአብሔር የሰጠውን ጊዜ ተጠቅሞበት አሁን ግን የዘመን ጉዳይ ስለሆነ አባት እያለ እሱ ቀድሟል። እግዚአብሔር አይሳሳትም። ይህን አባት እግዚአብሔር ያጽናናልን። ያጽናናችሁ ሁሉ እግዚአብሔር ከእናንተ ጋር ይሁን፣ በደስታ ይመለስላችሁ። ይችናት ቤተ ክርስቲያን፣ ይችናት ደብረ ሰላም። ደብረ ሰላም መድኃኔዓለም ቤተ ክርስቲያን ልጆቿን አትረሳም። የቤተ ክርስቲያን ዓላማ ደግሞ ያገለግሏትን ባያገለግሏትም ኢትዮጵያውያን እስከሆኑ ድረስ የኢትዮጵያን ሕዝብ መከረኛውን ሕዝብ ማጽናናት፣ ያዘኑትን ማጽናናት፣ የተደሰቱም ደግሞ ደስታቸው በልክ እንደሚሆን የምትጸልይ ቤተ ክርስቲያን መሆኗ በዛሬው ዕለት የታየበት ሕዝቡም እግዚአብሔር ይስጠው ከልዩ ልዩ ዓለም ሩጫ መጥቶ እንዲህ ባለ ፍቅር ሸኝቶታን። ቀሪ አንድ ልጅ አለው። ያ አንድ ልጁ የእኛን ፍቅር ሲያይ የእኛን ህብረት ሲያይ ወገን አለኝ ብሎ ይጽናናል። አባቱንም ደግሞ ወንድሙን ተክቶ ሊያገለግለው ይችላልና ይሄን እግዚአብሔር እንደሚያደርግ እናምናለን። ለመጣችሁ ሁሉ ላዘናችሁ ሁሉ ሀዘናችሁን እግዚአብሔር የመጨረሻ ያድርግልን። ጋሻድስን በእድሜ ያርዝምልን። ስለ ጋሻድስ ተናግሮ መጨረስ አይቻልም። በእያለንበት አንድነታችን ይባርክልን። ኢትዮጵያን መከራዋን አስወግዶ ደስ ብሎን የምንሄድባት ምድር ያድርግልን። እኛን የባረከ አምላክ ሁላችንም ይባርከን፣ ጸጋውን ያብዛልን፣ የወንድማችን ነፍሱን ይማርልን፣ በሰፊ እጁ ይቀበልልን። አሜን።
4: One second, you're enjoying your first day off in forever. Then, mid-lunch, your phone buzzes. A window's been broken at home, and you're miles away. In one second, everything can change. That's why ADT offers security systems with 24/7 monitoring, with tech that helps first responders prioritize your emergency. And with the ADT Plus app, you can stay informed and in control of your home from virtually wherever you are. When every second counts, count on ADT. Visit ADT.com to learn more.
5: Starting a new life in Australia isn't easy.
6: A lot of companies have rejected me.
7: Sometimes I feel like, oh, I'm gonna quit, I give up.
5: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
8: በማናቸው ሞባይል ቁስ ድንቅ ታሪኮችን በነጻ ያድምጡ። sbs.com.au/amharicን ይጎብኙ ወይም የኤስቢኤስ ኦዲዮ አፕን አሁኑን ይጫኑ። የኤስቢኤስ ኦዲዮ አፕን ዛሬውኑ ጭነው ሁሉንም ምርጫው የሆኑ ፕሮግራሞችን ማድመጥ ይጀምሩ። ከአፕ ስቶር ወይም ጉግል ፕሌይ በነጻ ያግኙ።
9: የሰለሞንና ሊሊያን የምትወደው የልጇን ማለፍ እንዳታውቅ በዘመድ አዝማድ ተከባ ወደ ኋላ የተቀመጠች ሲሆን ባለቤቱ ታሽ ከፊት ለፊት ተቀምጣ በእንባ ታጅባ የሚሆነው ሁሉ ተከታተላለች። በቤተ ክርስቲያን አጸድ ውስጥ የሚደረገው ስነ ስርዓት ሁሉ ልብን የሚያሞቅ የሚያረጋጋና አለኝታነትን የሚያረጋግጥ ነው ትላለች።
10: Hi, my name's Tasha Fitzclarence. I'm Solomon's partner. We've been together 25 years. A long time. You know, he's a very special man, culture man. You know, very romantic.
9: Salam. Tasha Fitzclarence, የሰለሞን የትዳር አጋር ነኝ። አብረን 25 አመታትን ቆይተናል። ረጅም ጊዜ ነው። የተለየ ሰው ነው። ባህልን የሚያከብር የፍቅር ሰው ነው። ሰዎች እንዲህ አይመስላቸው። እሱ ግን ፍቅር አዋቂ ነው። እንክብካቤን የሚሰጥ ደግ ልዩ ሰው ነው። ልክ እንደ ቤተሰቡ ሁሉ ማንንም ለመርዳት ወደ ኋላ የማይል ነው። ሊሊያንና አዲስ ወንዶች ልጆቻቸውን በደንብ አሳድገዋል። በሁለቱም ባህላቸው

0: SBS Audio is supported by advertising.
1: A new SBS music station is here.
2: SBS Pop Europe.
1: Filled with Eurovision hits non-stop.
2: You want more? The hits you know and the hits you'll want to know.
1: On DAB Radio, online,
2: the SBS Audio app
1: and SBS On Demand.
3: እሱም ትንሽ ወንድሙ ነው። ሊሊያን አሁን የመርሳት ችግር ቢኖርባትም ወንዶች ልጆቿን በጣም ነው የምትወዳቸው። ልጆቿን ሲወጡ ሲገቡ ታስታውሳቸዋለች። ላለማልቀስ ሞክራለሁ። መቼም ስሜቱ ይገባሻል። ለአቶ አዲስ መዘከሪያ ተብሎ ከሶስት ዓመት በፊት በእመቃውድ ፕሮዳክሽን የተሰራው ዘጋቢ ፊልም ላይ ስለ አባቱ ለመናገር እንግዳይ ነበረው። የሰለሞን ምስልና ድምጽ ጊዜ ቆጥሮ ለሱ መሰናበቻ ቀን ሆኗል። ጋሻ አዲስ ሲባል ሁሌም ከጎናቸው የማትጠፋው ወይዘሮ ቅድስ ደስታ ከልጃቸው ሞት ባሻገር ቤተሰቡን ለማገዝ ከጎን መቆም አለብን ትላለች።
4: መዛን ጊዜ ጋሻ አዲስ የህይወት ታሪክ ነው። የጋሻ አዲስ የህይወት ታሪክ ብቻውን መጥቶ ነገር ግን አንድ ከመሆን ሌሎች ሰዎች ሶስት ሰዎች በሱ ስር ነበሩ። ሚስቱ እና ሁለቱ ልጆቹ። እሱን ታሪክ ስናነሳ እነኚህን ማንሳት ግድ ይል ነበር። እና በዛ ሰዓት የሱ ታሪክ ቢሆንም ልጆቹ ለሱ ምን አይነት አባት ነው? እንድንም የወደው ልጅነታቸው እንዴት ነው ያደጉት? እንዴት ስለ ኢትዮጵያ የሚያውቁት ምን ያህል ነው የሚል ጥያቄዎች ለነሱ አቅርቤ ነበር። በርግጥ በዛ ሰዓት ብዙ ባላካተተውም ትንሽ ባባላችሁ ላይ ያለውን ነገር ብቻ ነበር ኮንሰንትሬት አድርጌ ያስቀባሁት። አሁን ግን ጊዜው መጣ። ለምንድነው? እግዚአብሔር ያውቀ ነበር። እኔም አስቀምጨው ነበር በትክክልና አሁን በጣም the right time ሆኖ ነው ያገኘሁት። በርግጥ ትልቅ ሰው ሆነሽ አይደለም በማንኛውም ሰዓት ቤተሰብ ይያለ ልጅ ሲሄድ ከዛ የበለጠ የሚጎዳ ከባድ ነገር የለም። ያሳዝናል ግን ክዲ እግዚአብሔር የፈቀደው ነው የሚሆነው። እኛ የፈለግነው ሳይሆን እርግጠኛ ነኝ ሁሌ የሚያገኘው ሰው ከአጠገቡ የማይጠፋ ሰው ልጁ ስለነበር ለሱ በጣም ከባድ ነው እና ያንን ከባድ የሆነውን ነገር ሌሎች ቢያነሱለት የኔም ሐሳብ ያኔ ይሄ ነበር። ያንን ተመልክቼ ነበር በጣም ይቸገር ነበር። በዛም ሰዓት ግን አንድ የሚመጣለት ሰለሞን ነበር። ጊዜው መጥፎ ነው የኮቪድ ሰዓት ስለነበር። ከዛ በኋላ ግን ህዝቡ ያው የሰራውትን ስራ አክኖሌጅ በማድረግ ጋሻ አዲስ ያለበትን ቦታ ምን እንደሆነ ካይኒ ራቀ ከልብ ራቀ ስለሆነ እንግዲህ አሁን ወደ ልባቸው እንዲቀርብ ያደረገ ዶክመንተሪ ነው ያስባለው እዛን ጊዜ። ከዛ በኋላ እንግዲህ ሰዎች የሚቻላቸውን ያደረጉ ለሱ ቀርበ ነበሩ። እሱ ሰው የሚወድ ሰው ስለሆነ ደግሞ ብዙ ስላገለገለ እዚህ በተክርስቲያን አታችመንቱ ብዙ ነው ከሰው ጋር። ያ ባንድ ጊዜ ሲቀርበት ወዳደቀ። አሁንም እርግጠኛ ነኝ ጋሻ አዲስ ብዙ አመት የሚኖር ሰው ነው። የሰው ፍቅር ይፈልጋል አቴንሽን ያስፈልገዋልና ይሄንን ካገኘ ረሃቡ ሰው ምግብ አይደለም ይጀል ሰውነቱና ማንነቱ ነው። በጣም ሳውንድ የሆነ ጭንቅላት አለው። ያንዳንዱን ሰው ከነስሙ ከናባቱ ብዙዎች እንደሞድሮ ይደውልባቸው የነበሩ ቁጥሮችን ሳይቀር በቃሉ የሚያውቅ ሰው ነውና የሰው ተው ያስፈልገዋል። ወደ ጥያቄሽ ስመለስ ያሳሰበኝ ዶክመንታሪ ቁም አስቀምጧል ጊዜ ለዚህ ነው የሚያገለግለው። ያኔ ጠይቁ ጥያቄዎች ናቸው ዛሬ መልሶ ነው ማን ቀዳሚ እንደሆነ ስለማናውቅና የሱ ታሪክ አካሎች ናቸው እነኛ ጥያቄዎች።
3: ጋሻ አዲስ ማለት የብንዳ አባት ነው የሚቆጠረው ትልቅ ክብር ያላቸው ናቸው። የእሳቸው መጎዳት ከልጁ ሞት ባሻገር አሁን ሰው የእሳቸው መጎዳት ነው ብዙ ያተሰለሰለውና ለጋሻ አዲስም ለቤተሰቡም ቅርብ ነሽና መታስተላልፊው መልእክት ማህበረሰቡ እስከዚህ በኋላ ጋሻ አዲስን በመንከባከብ በኩል ምን ማድረግ አለበት ብለሽ ትመክሪያለሽ?
4: እውነት ነው ጋሻ አዲስ ሩቅ ነው የብዙዎቹ በየቀኑ ማየት አንችልም ቅርብ አይደለም ነው። ከልብ ከተፈለገ በከባድ ሰዓት በዛ በኮቪድ ሰዓት እንኳን ማግኘት ይቻል ነበር። በወርም ይሁን በሶስት ወር እንደብዛታችን ደግሞ በአመትም ሊሆን ይችላል የሚደርሰን። ሰለሞን የለም ጄይሰን ይከፈዋል ሰዎች ይሄዱ ጋሻ አዲስን ሳይበዛ ለሱ ስራ ሳንሰጠው በደንብ ታስቦበት በፕሮግራም ቢሆን ይህ ሰው በጣም በተሻለ ሁኔታ ሆነ ተይነው ምሻውን ወገቡ ጎብጦ ምናምን ነው እና ይስተካከላል። ያ ፊዚዮሎጂ ሲመጡ እንዴት አድርጎ ቀጥ አድርጎ እንደሚያደርጉት ግን ወዲያው ስለሚመለስ ነው ይሄ ሁሉ ፕሮብለም። ስለዚህ ሰው ያስፈልገዋል። ሰው ሲሄድ ደግሞ ምን ማድረግ እንዳለበት አውቆ ቢሄድ እንግዳ ባይሆን ስንሄድና ምን ለመስተናገድ ምን ነው ለማየት ምን ይድቆነ ሮንግ

0: ሁለት ሶስት ሆነን የሚበላ ነገሮች የሚዘን የምንሄድ ከሆነ በልክ ምክንያቱም ሌላ ቀን ሌላ ሰው ስለሚመጣ ያንን ነገር ምን ያደርጉታል ነኝ ትላልቅ ሰዎች። ሌላ ደግሞ ባለቤቱ እሷም አንድ ሌላ ችግር አለ። ስለዚህ እሷንም አንደርስታንድ ለማድረግ መሞከር፣ በፊት ከሄደ ሰው ኢንፎርሜሽን መጠየቅ ያ ኢምፖርታንት ነው። ይነበሰው እዚያ ኢንፎርሜሽን ይዞ ከሄደ ሰው በቀላሉ ጋሻዲስን ማገዝ እድሜ ውስጥ ካለ ድረስ ጥሩ ሆኖ እንዲያልፍ መጨረሻ ዘመኑ የተባረከ እንዲሆን ይረዳዋል። በእርግጥ ይገባዋል። ጋሻዲስ በጣም የሚገባው ሰው ነው። ያደረገው መልካም ብዙ ነገር ስለነበረ በተለይ ለመድኃኔዓለም ቤተክርስቲያን ብዙ የለፋ ሰው በእውነት ስራውን በጊዜ ጡረታ ወጥቶ ይህንን ዴዲኬትድ ሆኖ ለማድረግ እኔ አገሬን ላገለግል ነው ከትም ከሀገሬ ወጣው ተምሬ አገሬን ማገልገል ነበረብኝ፣ ግን ያን ማድረግ ስላልቻልኩ ፍቅር አሸንፎኝ እዚህ ስለቀረው። አሁን ግን የኢትዮጵያውያኖችን በጠቅላላ ማንኛውም በምችለው መንገድ እረዳለሁ ብሎ ቃል ገብቶ ለራሱ ከዚህ ከኮሚኒቲ ጋር አታች አድርጎ የኖረው እና አሁን እኛ በዚህ ጊዜ ብንመልስ ለራሳችን ትልቅ ሪዋርድ ነው ብዬ የማስበው እንጂ እንደው ያደረግነው ከባድ ነው ብለን ማሰብ አይገባም።
1: አቶ አበራ አያሌው የላሊበላ ሬስቶራንት ባለቤት በበኩላቸው የተሰማቸውን ጥልቅ ሐዘን እንዲህ ሲሉ አስተላልፈዋል።
2: ዛሬ በመድኃኔዓለም ቤተክርስቲያን የተካሄደው የጋሻዲስ ሁለተኛ ልጅ የጸሎት ስነ ስርዓት በጥሩ ሁኔታ የተካሄደው መቼም ጋሻዲስ ለዚህ ኢትዮጵያዊ ባለ ትልቅ ሁለታ ነው። ጀምር ለመድኃኔዓለም ቤተክርስቲያን ከዛ ከሩቅ ስፍር እየመጣ ሲያጸዳ ከምስረታው ጀምሮ በጣም የተንከባከበን አባታችን ወንድማችን ስለሆነ በሱ የደረሰው መሪ ሐዘን በጣም ነው የተሰማኝና እግዚአብሔር ጽናቱን እንዲሰጠው እመኛለሁ። ቤተክርስቲያኑም ያደርግለት ጥሩ የመሸኛ እና የቀብር ስነ ስርዓት በጣም ለወደፊት ለቋሚዎቹ ጥሩ ተስፋ የሚሰጥ ስለሆነ እግዚአብሔር ያጽናው ለሁላችንም እግዚአብሔር ያጽናው። እኔ በእውነቱ አንድ ሁለት ጊዜ መጥቷል ሬስቶራንቴ ከእሷቸው ጋራ ነዛን ዘይና እዚህም ቤተክርስቲያን እንደ ያየሁት ብዙም አላየሁትም፣ ግን አገሩን ወዳድና አገሩም ሄዶ ለይሶ ሁሉ ነገር እንዳደረገ የቅርብ አቶ ሸቱ ስለነገረኝ በዛ አገር እንደሚወድ አውቃለሁ። ጋሻዲስም ደግሞ በጣም ኢትዮጵያ ስለሆነ አገሩን ወዳድ ነው እና ለዚህ በጣም ደስ ይላል። ቴንኪው አመሰግናለሁ ማርቴ ለዚህ ስንትልሽ በጣም አመሰግናለሁ። አንቺም ለሁሉም ትብብርሽ እናመሰግናለን። ኤክስፕሬስን በዚህ አጋጣሚ ለሁሉም ሰው ስለምትተባበሩ እግዚአብሔር ይስጣችሁ፣ እግዚአብሔር ይርዳችሁ። አመሰግናለሁ።
1: ሞትን ምንም ያክል ቢፈሩት ቀን ቆጥሮ ለሁሉም የሚመጣ እሱ የማይቀር እኛም የማንለምደው የተፈጥሮ ክስተት ቢሆንም ከሞት ባሻገር እንደ ማህበረሰብ ያዘኑትን ማጽናናት፣ ቋሚዎችንና የታመሙትን የሚደግፉትን መርዳት ይኖርብናል የሚሉን ወይዘሮ ቆንጂት ጥላሁን የብሬቭ ሄርትስ ዳይሬክተር ናቸው።
3: ይሄ ለቅሶ በጣም ነው ልቤን የሰበረው። በቃላት ከማስቀምጥልሽ በላይ ልቤን ሰብሮታል። ለምን የሚለውን ራሴን ውስጥ ጠይቀው ነበር ዛሬ። ምክንያቱም እንደዚህ አይነት ዲፕ ግሪፍ ለምንድን ነው የያዘኝ ብዬ ሳስበው የእውነት ለመናገር ልጁ በጣም ያሳዝናል። አባቱ ደግሞ ከልጁ በላይ ያሳዝናል። ለእኔ አባቱ ማንኛውም ወላጅ ልጅ ቀባሪ ያርገው መጀመሪያው። ከዛ በላይ ደግሞ የልጁን አስክሬን እንኳን ተነስቶ መሸኘት የማይችል አባት ጋሻዲስን ቁጭ ብሎ የሰለሞን አስክሬን ሲወጣ ማየት በጣም ልብ ይሰብራል። ለማንም ሰው ከዚህ በላይ ግሪፍ የለም። በዛውም ላይ ደግሞ ይሄ ልጅ እርግጠኛ ነኝ ሰምተሻል፣ ለአባትና ለእናቱ ጠያቂ ደግሮሩ ደጋፊ ልጅ ነው እና ይሄን አይ ቲንክ ጋሻዲስ ቀኝ እጁ ግራ እግሩ ሁሉ ነገሩ ነው የተቆረጠው በዚህ ልጅ ሎስ። ለቅሶንስ ኦብቪስሊ ያው ፕራይቬት ስለነበረ አይኬድም ነበር፣ ግን በጣም ነገሩ ልባችንን ስለሰበረው ያንን ሁሉ ሪስፔክት ባለማድረግ ሄደን ነበር። ሳየው በጣም ነው ያዘንኩት። በጣም እናትም አባት በዚህ እድሜ ይሄንን ልጅ ማጣት ማለት ለነሱ ጨለማ ማለት ነው እና እግዚአብሔር ከእንደዚህ አይነት ሀዘን ሁላችንንም ይሰውረን። ለጋሻዲስም ደግሞ አምላክ ጽናትን ይስጠው። ምክንያቱም የልጅን ሀዘን እግዚአብሔር ያጽና ብሎ በቃላት የሚጽናና አይደለም፣ ግን አይ ሆፕ ዛሬ ያየው ፍቅር በኮሚኒቲው በእውነት እዚህ መድኃኔዓለም ቤተክርስቲያን ያገለገለበት ቤተክርስቲያን ክብር ስትሰጠው ማየት ደግሞ ሌላ በእውነት ኢሞሽናል የሚያደርግ ነገር ነው እና ትልቅ ክብር አለኝ ለዚህ ለኮሚኒቲያችን ለቤተ ክርስቲያናችን ለጋሻ አዲስ ለሰጡት ክብር የሚገባውን ክብር ነው ያገኘው ያ ፍቅር ጽናትን እንዲሰጠው እጸልይለታለሁኝ ሌላ ግን በጣም ማለት የምፈልገው ነገር አለ ጋሽ እሸቱ አልጠየቅሽኝም ግን ጋሽ እሸቱ አይ ቲንክ ኤቭሪባዲ እሸቱ በላይፉ ያስፈልገዋል የእሸቱ አይነት ሰው ጋሽ እሸቱ በእውነት ምን አይነት ሰው እንደሆነ በዚህ ፕሮሰስ ላይ አይቼዋለሁኝ እኔ ሁለት ቀን የሄድኩት ኖክስ እንግዲህ ኖክስ ሲሪ በጣም ሩቅ ሰፈር ነው ጋሽ እሸቱ ሁለቱንም ቀን አግኝቼዋለሁ ጋሽ እሸቱ ማለት ወንድም ማለት ነው በቃ አጋዥ ፒለር ኦፍ ዘ ኮሚኒቲ ግን ለጋሽ አዲስ ደግሞ እኔ እንጃ ቃላት የለኝም በጣም በጣም ትልቅ ትምህርት ነው ኢንስፓየር ነው ያደረገኝ ለኔ ትልቅ ምስጋና ለጋሸቱ ማቅረብ ፈልጋለሁ እግዚአብሔር አምላክ ላንተ ደጋፊ ይስጥህ በእውነት ለኛም ክብርና ኩራት ነው ይሁንከል በዚህ ፕሮሰስ ላይ ያየሁት ኢትዮጵያንም ነው ያኮራሃት ወገን አለው ጋሽ አዲስ እንዲባል ከጎኑ ቆመ ያረከው ከዚህ እኩል ደግሞ ተናኘ ብስራት from day 1 አሁን እኔ አይ አንደርስታንድ ሂ ኮንዶለንስስ እንደሆነ ግን ሪሊ ስለዚህ ግሪፍ ሳስብ ሁለቱ ናቸው through this griefም ተናኘ ብስራት ከጎንናት ያለችው እንደ ተናኘ አይነት እህት ሁሉም ሲያስፈልጋልና ኮሚኒቲያችን እንደነኝ አይነት ሊደር በኮምፓሽን ሊድ የሚያረጉ ሰዎች ያስፈልጉታል ያንን በጣም ስትረስ ማረግ ፈልጋለሁ አሁንም የጋሻ አዲስ ጀርኒ ደካማ ነው አይ ቲንክ this is an invite a call for action ነው ሁላችንም እዚህ ጋር ጋሻ አዲስ እኛም ብንሆን ማንቀርባት ናት ሞት ግን ለነሰናበት ከመምጣት መጀመሪያ አለው ማለት ያስፈልጋልና በተቻለ መጠን አብረን ሆነን ኦርጋናይዝ አድርገን እንዴት አድርገን ጋሻ አዲስን እንጠይቀው እንዴት አድርገን ከጎንህ አለን እንበለው የሚለውን ይሄንን እንደ ጥሪ ማድረግ ወዳለሁኝ just as closing ብዙ ጊዜሽን አልወስድም ስቶሪቴለሮችም ያስፈልጉናል ዛሬ ቁጭ ብለን ቅድስ ደስታ የሰራችሁን ስራን ያየ ነው የሚያጽናና ነው ልብ የሚነካ ነው የሚያስለቅስ ነው ግን የሰለሞን ታሪክ አልተቀበረም ሰለሞን ይኖራል because በቃላት አይተነዋል ሲናገር ቅድስ በሰራችሁ ዶክመንተሪ ተቀነጫጮ ዛሬ ጥሩ አርጎ ተከሽኖ ይቀርበልን አለ that was really deeply touching እና ቅድስን በጣም አመሰግናታለሁኝ ጊዜዋን ፈጅታ በራሷ ይሄን ሁሉ ታይም ወስዳ ይሄን አይነት ስራ መስራት ቀላል አይደለም እና ኮሚኒቲያችን ይሄንን እኔ አሁን አመስጋኝ ፖዚሽን ላይ ሆኜ አይደለም ማንሳት የምፈልገው አይ ቲንክ ዊ ሃቭ ኮሚኒቲ ሊደሮች አሉንና እኛም እስኪ ምን እናድርግ ቀድም አባት ሲያስተምሩ ነበር ምን ሰራሁን ንበል ብለው ምን ሰራን ብለን ራሳችንን መጠየቅ አለብን በያስባለን again ጋሽ አዲስን አንቲ ሊሊያንን ጄሰንን ታሻን ቤተሰቦቹን በሙሉ መጽናናትን እንዲሁም ደግሞ የኢትዮጵያን ኮሚኒቲ በሙሉ ታችድ ሆነው በሙሉ ሁሉንም ሰው ጽናትን ለሁሉም ሰው እመኛለሁ thank you ማርቲዬ ላንቺም እግዚአብሔር ያጽናሽ ሁላችንም ሀዘን ነውና
1: ሰለሞን ኒኮላስ አዲስ ታምሩ በአውስትራሊያ የመጀመሪያው ሰፋሪ የሆኑት አቶ አዲስ ታምሩና የአቦሪጅናል ዝርያ ያላቸው ወይዘሮ ሊሊያን ኒኮላስ ልጅ የህይወት ታሪክ ባጭሩ ይሄንን ይመስል ነበር። ለመላው ቤተሰቡና ማህበረሰቡ መጽናናትንም እንመኛለን። ለኤስፔስ ራዲዮ ማርታ ጸጋው ነበርኩ ከሜልበርን።

0: እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን sbs.com.au/amharicን ይጎብኙ።
1: አርማዎቻችን ከመሰነባበታችን በፊት በመጪው ሳምንት ዝግጅታችን ከአማርኛ ሰዋሰውና የትዝብትና ተስፋ መጽሐፍ ደራሲ ኢመሪትስ ፕሮፌሰር ባዬ ኢማም ጋር ያካሄድነውን ቃለ ምልልስ ይዘን እንቀርባለን። ከፕሮግራማችን ማብቂያ አብራችሁን ስለቆያችሁ ምስጋናችን ይድረስ። መልካም ቀን አውስትራሊያ። ቸር ይግጠመን።

0: ሰላም እንደምን አመሻችኋል አድማጮቻችን ለአርብ ምሽት ያልናቸውን የቢቢሲ አማርኛ ዘገባዎች እነሆ ይዘን ቀርበናል። በዛሬው ፕሮግራማችን ዩናይትድ ኪንግደም ለኢትዮጵያ የመለሰቻቸው ቅርሶች የትኞቹ ናቸው?
1: ይህንን ጸጉር የቆረጠ ወታደር ደብዳቤዎችና የጻፈውን ጽሑፎችን አቶ ኢዮብ ደሪሎ የሚባሉ ባለሙያን አጥንተውት የእሳቸው መሆኑን ማረጋገጥ ችለዋል።
0: ስኪዞፍሬኒያ የተባለው የአእምሮ ህመም ምንድን ነው? መታከምስ ይችላል?
2: አንድ ህመምተኛ ቤቴ ውስጥ ካሜራ ተተክለዋል እየተከታተሉኝ ነው እያለ እንደ ሶስት ፎቅ የነበረ ፎቁን አፈረሰ።
0: የኤፍኤ ካፕና የፕሪሚየር ሊግ ጨዋታዎች ግምትም ይዘናል። እንድትከታተሉን ግብዣችን ነው። በመቅደላ ጦርነት ወቅት ተዘርፈው ከ158 ዓመታት በኋላ ከእንግሊዝ ወደ ኢትዮጵያ የተመለሱ ከአጼ ቴዎድሮስ ጋር ግንኙነት ያላቸው ቅርሶች ዛሬ በቅርስ ባለስልጣን የርክክብ ስነስርዓት ተደርጎባቸዋል። እጅግ ከፍተኛ የሆነ ታሪካዊ ትርጉም ያላቸው 3 ቅርሶች ምንድናቸው ስንል ቅርሶቹን ለማስመለስ ከፍተኛ ሚና የተጫወቱትን ፕሮፌሰር አሉላ ፓንክረስትን አነጋግረናል።
1: የመጡት ቅርሶች 3 ናቸው። የመጀመሪያው ከአጼ ቴዎድሮስ ራስ ላይ የተቆረጠ ጸጉር ቁራጭ ነው። ይሄ በጣም ለየት የሚያደርገው አጼ ቴዎድሮስ ተበትሮባቸው የታወቁ ነበሩ። ይሄኛው ጸጉር ጉንጉን አለው። እዚህ አንደኛው የእሳቸው ጸጉር መሆኑ ማረጋገጫ ይሄ ሲሆን፣ በሌላ በኩል ደግሞ ይህንን ጸጉር የቆረጠ ወታደር ደብዳቤዎችና የጻፈውን ጽሑፎችን አቶ ኢዮብ ደሪሎ የሚባሉ ባለሙያን አጥንተውት የእሳቸው መሆኑን ማረጋገጥ ችለዋል። በሁለተኛ ደረጃ ደግሞ የእሳቸው በደም የተነከረ የሸማ ሸሚዛቸው ቁራጭ እሱም የተመለሰ ቅርስ ነው። እንደዚሁም አቶ ኢዮብ ያሉትን መረጃዎችን አጥንቶ ኪንግስ ኦን ሮያል ሬጅመንት ሙዚየም የነበረ ወታደር ይህንን ሸሚዝ መውሰዱን ቆርጦ መዝረፉን መውሰዱን ማረጋገጥ ችሏል። ስለዚህ እነዚህ 2 ቅርሶች ከአጼ ቴዎድሮስ ሰውነት ጋር ትስስር ያላቸው መሆናቸውን ማረጋገጥ ተችሏልና በላንካስተር ከተማ የሚገኘው ኪንግስ ኦን ሮያል ሬጅመንት ሙዚየም ማለት አንድ ክፍለ ጦር ነው እና ይሄም የንጉሱ የክብር ጦር ናቸው። እንደ ጦር ሰራዊት
3: የክብር ዘበኛ አይነት
1: ክብር ዘበኛ ማለት ይቻላል። የነሱ የራሳቸው ሙዚየም አላቸው እና በርካታ ከመቅደላ የተወሰዱ ቅርሶች አሏቸው። መስቀልም አለ፣ ብራናም አለ፣ መሳሪያዎች፣ ጋሻ አሉ። ግን እነዚህን ለየት የሚያደርጋቸው ያለው አሁን አስተሳሰብ የሰው ቅሪት ወደ ሙዚየም ውስጥ መቅረት የለበትም የሚለው አስተሳሰብ አሁን ተቀባይነት ስላገኘ ከዚህ በፊትም የናሽናል አርሚ ሙዚየም ለንደን የሚገኘው ክብርት ፕሮፌሰር ሂሩት በጎበኙ ጊዜ ይሄንን አይተው ነውር መሆኑን ለሙዚየሙ አስተዳዳሪዎች ሲያስረዱ በክብርት ዶክተር ሂሩት አማካኝነት ወደ ኢትዮጵያ የተመለሰበት ሁኔታ ነበረ። ይሄ እንግዲህ 2ኛው የድሮስ ከራሳቸው ላይ የተላጨ ጸጉር የመመለሱ ነው። በ3ኛ ደረጃ ትላንትና የተመለሰው ሎርድ ኔፒየር ጀነራል ኔፒየር ይህንን ጦር የመሩት የእሳቸው የልጅ እሳቸውም ሮበርት ኔፒየር ነው የሚባሉት ለዚህ ስነ ስርዓት ወደ ላንካስተር ተጋብዘው ነበረና ይህንን ሲሰሙ በእጃቸው የነበረ የወርቅ አምባር ለኢትዮጵያ ሕዝብ ለመለገስ ወሰኑ። ይሄም የተዘረፈ ቅርስ ሳይሆን አጼ ቴዎድሮስ በስጦታ ለአንድ ጀርመን አማካሪያቸው ሚሽናዊው ማርቲን ፍላድ የሚባለው ለባለቤታቸው የሸለሙት የወርቅ አምባር ነው።
3: ቅድም ሲያነሱልኝ የጸጉር ቁራጩ የአጼ ቴዎድሮስ የቆረጠው ወታደር የጻፈው ማስታወሻ ወይ ደብዳቤ አለ ብለውኝ ነበረ። እንደው ይዘቱን የማየት እድል ካጋጠመዎት ባጭሩ ምን እንዳለ ሊነግሩን ይችላሉ?
1: የነዚህ 2 ወታደሮች አንደኛው የጸጉሩን ቁራጭ የወሰደ፣ ሁለተኛው ደግሞ የሸሚዙን እነሱ መሆናቸው እና ይሄ እንግዲህ እነሱ ይህንን የወሰዱት እንደ ጀብዱ እንደ ማስታወሻ አጼ ቴዎድሮስ ራሳቸውን ከገደሉ በኋላ መጀመሪያ የደረሰው ክፍለ ጦር ኪንግዞን ሬጅመንት ነበረ። እንደ ምስክርነትም እንደ ማስታወሻም እንደ ጀብዱም እነዚህን ምልክቶች የወሰዱት ወታደሮች ደብዳቤዎቻቸውን በመፈተሽ ምንም ያለምንም ጥርጥር ይሄ ትክክለኛ መረጃ መሆኑን ማጣራት ተችሏል።
3: እሺ ፕሮፌሰር፣ አሁን አንዳንድ ቅርሶች እውነት ለመናገር በገንዘብ የሚተመኑ አይደሉም። ግን እንደው እነዚህ ሙዚየም የተቀመጡም በግለሰቦችም ከልጅ ልጅ ሲወረስ ያሉ ቅርሶች አሁን የመጡትን እንደው በግምት በጨረታ ቢወጡ ግምታዊ ዋጋቸው ምን ያህል ይሆናል?
1: እንግዲህ አሁን የሰው ቅሪት ሲባል ለምሳሌ የቴዎድሮስ ጸጉር ወይ የሸማ ሸሚዛቸው በምንም አይነት በብር ወይ ምን ያህል ለመገመት የማይቻል ነገር ነው። ይሄ ታሪካዊ ጉዳይ ነው እንጂ በገንዘብ ብታመን አይደለም። ሆኖም አንዳንድ ሌሎች ቁሳዊ ቅርሶች እንደነ መስቀል፣ እንደዚሁም አምባር፣ ጋሻው በጨረታ ሲቀርቡ በብዙ ሺህ ብር ነው። አንድ 5-6 ሺህ ፓውንድ ይገመታል ብዙ ጊዜ ቢያንስ። የወርቅ ጌጦች ከሆኑ ከዛም በላይ ሊሆን ይችላል። እና አንዱ ችግር የውጭ ምንዛሬን ጉዳይ ስለሆነ ለዚህ ነው የኢትዮጵያ ዲያስፖራ ድርጅቶች በጣም ሊረዱን የሚችሉ።
3: የመጨረሻ ጥያቄ ፕሮፌሰር፣ አሁን ከመጡት ቅርሶች እርሶም ትልቅ ሚና እየተጫወቱ ነው፣ ብዙ ሰው ይሄንን ያደንቃል፣ ብዙ ኢትዮጵያዊ። ካልመጡትም አሁን ጥረት ለማምጣትም ጥረት እያደረጋችሁ ካሉት ቅርሶችም ከማናውቃቸው ለእርሶ ትልቅ ዋጋ የሚሰጡት የትኛው ነው እና ለምን?
1: አንዱን ለይቶ ለመናገር ትንሽ ይከብዳል፣ ግን ለምሳሌ ከሃይማኖት እና ከኢትዮጵያ ኦርቶዶክስ ቤተ ክህነት ዋጋ ሊሰጣቸው እና በጣም ነዋየ ቅዱሳት የሆኑ ታቦታት በብሪቲሽ ሚውዚየም 10፣ እንደዚሁም በዌስትሚንስተር አቢ በኤድንብረ ባለው ሚውዚየም ስለሚገኙ ይህም በጣም ወሳኝ ጉዳይ ነው። ሌላው ደግሞ እንደዚሁ ብዙ መስቀሎች አሉ። ከአጼ ቴዎድሮስ ንግስቲቷ ከደጃች አለማየሁ ህይወት ጋር ግንኙነት ያላቸው በርካታ ቅርሶች አሉ። እንደዚሁም በርካታ ብራናዎች አሉ፣ 300 በላይ በብሪቲሽ ላይብረሪ ውስጥ አሉ። ዋና ኦሪጂናል ወደ ኢትዮጵያ የሚመለስበት መንገድ መፍጠር ካልተቻለም ቢያንስ ኮፒዎቹ የሚመለስበት በአግባብ መፍጠር ያስፈልግ ይመስለኛል።
0: ይህ ሳምንት የአእምሮ ጤና ግንዛቤ ሳምንት ነው። ስለ ስኪዞፍሬኒያ ይህን አሰናድተናል።
3: ስኪዞፍሬኒያ የሚባል የአእምሮ ጤና መታወክ እንዴት ያለ ነው ስንል ጠይቀናል። ፕሮፌሰር ሰለሞን ተፈራ ፒኤችዲ ሰርተውበታል፣ ለ20 ዓመት ተመራምረዋል። በስኪዞፍሬኒያ የሚሰቃዩ በርካታ ታካሚዎች ነበሯቸው፣ አሁንም አሏቸው። ይህን በሽታ ለማስረዳት ትንሽ አዳጋች ነው ይላሉ። ቢሆንም የማርያም ብቅል እየፈጩ መዋል ነው ይሉታል በአጭሩ ሲያስቀምጡት።
4: የስኪዞፍሬኒያ ዓለምን መረዳት ትንሽ ውስብስብ ነው። እኛም ሕክምና ትልቁ ፈተና ስኪዞፍሬኒያ ለየት ያለ ማንም ኖርማል ሰው ኤክስፒሪየንስ አድርጎት የማያውቅ ነገር ስለሆነ ይከብዳል። ነገር ግን እነዚህ ስሜቶች የኖርማል ስሜቶች ቅጥያ ናቸው ነው የምንለው። ለምሳሌ አንድ ሰው ስሙን ሲጠራው እና በእኛ ሀገር የማርያም ብቅል እፈጫለሁ ይባላል፣ ስሜ ማነው የጠራኝ ብሎ ሰው ዘወር ይላል አይደል? ይሄ እንግዲህ ቅጽበታዊ ስሜት ነው። ስኪዞፍሬኒያ ያለው ሰው አጠገቡ ሳይኖር የሚነጋገሩ ሰዎች ነው የሚሰማው። ቀጥታ እሱን ሊያዋሩት ይችላሉ፣ ስለ እሱ ሊያወሩ ይችላሉ፣ ትእዛዝ ሊሰጡት ይችላሉ፣ አስተያየት ሊሰጡ ይችላሉ። እነዚህን ድምጾች ይሰማል። ይሄ እንግዲህ ምንም ሰው አጠገቡ ሳይኖር ማለት ነው። ለዚህ ነው ሰዎች ይገርማቸዋል። ከመናፍስት ጋር ምናምን የሚገናኙ አድርገው ሊቆጥሩት ይችላሉ። ነገር ግን እነዚህ ስኪዞፍሬኒያ ያላቸው ህመምተኞች ልክ አሁን እኔ እናንተ እንደምንነጋገረው የሚያነጋግራቸው ድምፅ ይሰማሉ ማለት ነው። ያ ድምፅ ከአእምሯቸው ነው የሚመነጨው። ነገር ግን እነሱ ከውጭ እንደሚመጣ ነው፣ ውጭ የሆነ ሰው እንደሚያነጋግራቸው ነው የሚያስቡት።
3: ዶክተር ግንባሩ ገብረ ማርያም ለ30 ዓመታት በጦር ኃይሎች እና በአማኑኤል ሆስፒታሎች በከፍተኛ ሐኪምነት አገልግለዋል። የአእምሮ ሐኪም በተለይ በጦር ኃይሎች ሆስፒታል የአእምሮ ሕክምና ክፍል ኃላፊም ሆነው ሰርተዋል ለብዙ ዓመታት። አሁንም ድረስ በአምሮ ህክምና ዘርፍ ነው ያሉት። በ30 አመታት አገልግሎታቸው ያላዩት አይነት ታካሚ የለም ከስኪዞፍሬኒያ ጋር በተያያዘ። አንድ ሁለቱን ታካሚዎች እስከዛሬ አይረሷቸውም። በተለይ የገዛ ፎቁን ያፈረሰውን ታካሚ ዛሬም ድረስ ያስታውሱታል።
2: አምሮ ደና ከሆነ ሌላ ሰውነት ህመም ቢሰማ ለሐኪም ትነግራለህ። እንደዚህ አይነት ሰዎች በተለይ ራሳቸው ህመም አለብኝ ችግር አለብኝ ብለው ወደኛ ወደኔ አይመጡም። ቤተሰብ ይዟቸው ነው የሚመጣው። ይጎዱኝ ከታተሉኛል ብለው መጠራጠር፣ በተለይ በእኛ ሀገር ሁኔታ በሙስሊሙ ከሆነ ስህር ይሰራብኛል፣ ክርስቲያኑ ከሆነ መተት፣ ሌሎችም በአጠቃላይ እንደዚሁ እርግማን ወይም ደግሞ ያው በጎረቤት ምቀኛ ስለሆነ በእኔ ህይወት ላይ ጣልቃ ለመግባት ብሎ ጤንነቴን ለመጉዳት አይነ ስውር ሁሉ ሊያረገኝ ይፈልጋሉ የሚሉ ብዙ እንትኖች አሉ። ሌላው የገጠመኝ ነገር እንደዚሁ አንድ ህመምተኛ ቤቴ ውስጥ ካሜራ ተተክለዋል እየተከታተሉኝ ነው እያለ እንደ ሶስት ፎቅ የነበረ ፎቁን አፈረሰ ካሜራውን ሲፈት። አንድ በጣም የሚገርም ነገር ይሄ ነው።
3: የራሱን ሶስት ፎቅ እንዲፈርስ አዘዘ።
2: አዎ እንዲፈርስ አደም። ያው ካሜራው አላገኘውም። ምክንያቱም መሰለዚህ ላይ ለሱ ከሆነ እውነት
3: ነው፣ ለሱ እውነት ነው።
2: ይሄ ህመም ከእውነታ ውጭ መሆን እክል ነው። ምክንያቱም ከእውነት ጋር ያለ ግንኙነት ሙሉ በሙሉ ይሰረዛል ወይም ደግሞ ይጠፋል። ሌላ ደግሞ እነዛ ሰዎች ደግሞ ያው እንደዚህ ተከልብ ብሎ በጆሮ የሚሰማ ድምፅ ሊሰጡት ይችላሉ የሚጠረጥራቸው ሰዎች።
3: የፕሮፌሰር ሰለሞን ተፈራ ታካሚዎችም ቢሆኑ ከዶክተር ግንባሩ ታካሚዎች ጋር የሚያሳዩቸው ምልክቶች ተመሳሳይነት ይታይባቸዋል። ብዙዎቹ የስኪዞፍሬኒያ ታማሚዎች በትምህርታቸው የላቁ እንደሆኑ ሁለቱም ሐኪሞች የሚስማሙበት ነጥብ ነው።
4: በርካታ ህመምተኞች አሉኝ። በተለይ ደግሞ ውስብስብ የሆነ ሀሳብና ስሜት የሚያንጸባርቁ የተማሩ ናቸው። አሁን የዩኒቨርሲቲ ሌክቸረሮች የማስታውሰው ለምሳሌ አንድ የፊዚክስ መምህር ነበረ፣ ዩኒቨርሲቲ መምህር ነው። እና እሱም ያምነው አየሩ ላይ በሙሉ ጎጂ ጨረሮች ይንቀሳቀሳሉ። ሌላ ሰው የማያቸው ጎጂ ጨረሮች አሉ። እነዚህ ጨረሮች ወደ ሰውነታችን እየገቡ ይጎዱናል እና እኔ ኮንቲኒየስሊ እየተጎዳሁ ነው ብሎ ነው የሚያምነው። ማንኛውንም አይነት ኤሌክትሮኒክስ አይጠቀምም። ቴሌቪዥን፣ ሬዲዮ፣ ስልክ የለውም። ምንም አይነት ኤሌክትሮኒክስ አይጠቀምም።
3: ይገርም ነው።
4: ይሄ እንግዲህ በፒኤችዲ ደረጃ የተማረ የዩኒቨርሲቲ

0: ጥርሴን ስታከም እዛ ጥርሴ ውስጥ ቺፕስ ቀብረውብኛል ለመከታተል እኔን ነው ያለኝና እንደዚህ አይነት በጣም ለየት ያሉ አስገራሚ ነው የሰው አእምሮ በስኪዞፍሬኒያ በሚጠቃ ጊዜ እና ያመነጫቸው ሐሳቦች።
1: ለመሆኑ ስኪዞፍሬኒያ ይታከማል? መዳንስ ይቻላል? ዶክተር ግንባሩ የህብረተሰቡ ለበሽታው የሚሰጠው ያልተገባ ስም ይበልጥ ይረብሻቸዋል እንጂ ህክምና ሳለው ይላሉ። ፕሮፌሰር ሰለሞን በበኩላቸው የፒኤችዲ የጥናት ውጤት የሚያሳየው ህመሙን ከተከታተሉት የሚድን መሆኑን ነው ሲሉ ለቢቢሲ ተናግረዋል።
2: ሰውነቴ ውስጥ ኮምፒውተር ቺፕስ ተተክሏል ብሬኔ ውስጥ። ያውም አሜሪካ የሆነች ኢትዮጵያዊት ናት። እዛ ውስጥ ትኖር ነበረ። እዛ ተከሩብኝ ሊከታተሉኝ ሊጎዱኝ እና በኤክስሬይ መታየት አለበት የማራይ መነሳት አለበት ብላ እንትን ነበር። ቤተሰብን ታስቸግር ነበረ። አዎ ከአሜሪካ መጣ እዚህ ያው ለጠበል ብለው ያው ታውቃለህ ነገሮች ሲከሰቱ እኛ ሀገር ሱፐርናቹራል ፎርስስ እርኩስ መንፈስ ሰይጣን ጅን ዩ ኖ እነዚህ አይነት ነገሮች ብለው ነው የሚታሰበው። እንደውም ሰሞኑን አንዴ መጣች ደግሞ ሌላ በጣም በጣም ልዩ በሆነ መንገድ ማይክሮስኮፕ ከጨረቃ ላይ ተተክሎ እኔ የማስበውን ነገር የልናገር የፈለኩትን ነገር ሁሉም ነገር ሁለመናዬ ሁሉ ያውቁታል። ደግሞ የማስበው ሀሳብ ድምፅ እንዲኖረው አድርገው ለሌላው እንዲሰማ ያሰራጫሉ። እና ደግሞ በቴሌቪዥን በማስ ሚዲያ ስለ እኔ ነው የሚወራ ብዙ ነገር።
0: ለምሳሌ እኔ የፒኤችዲ ፕሮጀክት ከ320 በላይ ስኪዞፍሬኒያ ያላቸውን ሰዎች ለአምስት ዓመት ነው የተከታተልኩት። ህክምና ካገኙ ምልክቶቹን በቁጥጥር ስር ማዋል ይቻላል። ራሳቸውም ደህና ስሜት እንዲሰማቸው ሌላውም ሰው ላይ ችግር በማይፈጥሩበት ሁኔታ መሆን ይችላሉ። ትልቁ የኔ ጥናት ግኝትም የስኪዞፍሬኒያ ህሙማን መድኃኒት ማግኘት አለባቸው። ይሄ ምንም ለድርድር የሚቀርብ ነገር መሆን የለበትም ነው።
2: ልክ እንደ ስኳር ህመም፣ እንደ ደም ግፊት፣ እንደ ጨጓራ ህመም እውነተኛ የሆነ የጤና ችግር መሆኑን ተረድቶ መታከም ህክምና እንዳለው አለመረዳዳቸው በዚህ አጋጣሚ እንዲረዱ ነው። እኔ አልፈርድባቸውም። እኔም በዚህ ሙያ ባልሰለጥን ኖሮ ልክ እንደነሱ ነበር መሆኑ። ወገኔን ልጄን ምንም አንድ ነገር ቢደርስ እንደዛ ነበር ማረገው። በዘመናዊ ህክምናን በተመለከተ መድኃኒት ክኒን ማስዋጥ ወይ መርፌ መስጠት ብቻ አይደለም። እሱ ግማሽ ህክምና ነው። ግማሹ ህክምና ከመድኃኒት ውጭ የሆኑ አቀራረቦች በጀመራ ኮምፓሽን ኤምፓቲ ያው ማለት ደግነት ፍቅር በሱ ጫማው ስራ ስማድረግ መረዳት የሚያደርጋቸው ነገሮች የሚላቸው ነገሮች እሱ ወዶ እንዳልሆነ ልክ አንድ ሰው ወባ ቢይዘውና ትኩሳት አለኝ አንቀጠቀጠኝ እንደሚል ልክ እንደዛው ለሱ እንደዛው እንደሆነ ተረድቶ አስፈላጊው እርዳታ ማድረግ በጣም ያስፈልጋል።
3: አድማጮች አሁን ደግሞ አጭር ዜናዎችን ላሰማችሁ። ጠቅላይ ሚኒስትር አብይ አገራዊ ምክክር እየተደረገ ያለው በህገ መንግስቱ ያለ ማብቂያ የተቀመጠውን የሀገሪቱን መሪ የስልጣን ዘመን ለመገደብ መሆኑን ተናገሩ። ይህን ያሉት የአገራዊ ምክክር ኮሚሽን ዛሬ ያፈጻጸመ ሪፖርቱን ባቀረበበት ዝግጅት ላይ ነው። የብሪክስ አባላት የኢትዮጵያን የዓለም አቀፍ የአየር ንብረት ለውጥ ስብሰባ ኮፕ ጉባኤ አዘጋጅነት ደገፉ። በሌላ በኩል በመካከለኛው ምስራቅ ጦርነት ላይ የጋራ አቋም ሳይይዙ ጉባኤው ተጠናቋል። በምስራቅ ኮንጎ በተከሰተ የኢቦላ ወረርሽኝ 65 ሰዎች መሞታቸው ተገለጸ። የአፍሪካ የበሽታ መቆጣጠሪያና መከላከያ ማዕከል እንዳለው ከሞቱት በተጨማሪ 246 ሰዎች በበሽታው ተይዘዋል። ዜናዎቹ እነዚህ ናቸው። በመጨረሻም ወደ ስፖርት እናልፋለን። የቢቢሲው የእግር ኳስ ተንታኝ ክሪስ ሁተን የኤፍ ካፕ የፍጻሜ ጨዋታዎችን ጨምሮ የፕሪሚየር ሊጉን ጨዋታዎች ግምት ኬኔዲ አባተ ያቀርባል።
4: የኤፍኤ ካፕ የፍጻሜ ጨዋታ ቀዳሚው ለት በቼልሲና ማንቸስተር ሲቲ መካከል የሚደረግ ሲሆን በሁሉም የእግር ኳስ መስፈርቶች የቁልቁለት ጉዞ ከተያዘው ቼልሲ የተሻለ አቋም ላይ የሚገኘው ሲቲ በቢቢሲው የእግር ኳስ ተንታኝ ክሪስ ሳተን ሰፊ የማሸነፍ ግምት አግኝቷል። ፔፕ ጋርዲዮላ አጥቂው ኤርሊንግ ሃላንድን ጨምሮ በርካታ ተጫዋቾችን በማሳረፍ በሳምንቱ አጋማሽ ክሪስታል ፓላስን አሸንፏል። የሚመለሱት ተጫዋቾች ከተሰጣቸው ረፍት ተጠቃሚ ይሆናሉ። ቼልሲ ደካማ አቋም እያሳየ እየቀጠለ ሲሆን በዚህ ጨዋታ ጥሩ መንቀሳቀስ ካልቻለ መጥፎ ጤት እንደሚያስመዘግብ የተነበየው ሳተን ሲቲ 5-0 በሆነ ሰፊ ውጤት በማሸነፍ ዋንጫውን እንደሚያነሳ ገምቷል። ዩናይትድ በቻምፒየንስ ሊግ መሳተፉን ፎረስትም በሊጉ መቆየቱን በማረጋገጡ ብዙም

0: ትኩረት የሚስብ ጨዋታ አይሆንም። ጨዋታውን ለመገመት ከባድ ቢሆንም የዩናይትድ አሰልጣኝ ማይክል ካሪክ በጥሩ ጤት የሜዳውን ጨዋታ ለማጠናቀቅ ወደ ሜዳ በመግባት 2-0 ያሸንፋል ሲል ሳተን ግምቱን አስቀምጧል። ሰኞለት አርሰናል ከበርንሌ ጋር የሚያደርጉትን ጨዋታው ጤት ሲገምት የሊጉ ዋንጫ ያርሰናል ነው። ከበርንሌ ጋር በሚኖራቸው ጨዋታ ይህንን የሚያበላሹት አይሆንም ያለው የቢቢሲው የእግር ኳስ ተንታኝ ክሪስ ሳተን በቀላሉ የሚያሸንፉት ጨዋታ ይሆናል በማለት አርሰናል በድል እንደሚወጣው ተንብዩዋል። በርንሌ የተቃራኒ ቡድንን ከማስጨነቅ ይልቅ ደጋፊዎቹን ማስጨነቁን ባለፈው ሳምንት ከቪላ ጋር አቻ ሲለያይ ያሳይቷል። በአንጻሩ አርሰናል ደግሞ ከቆመ ኳስም ሆነ በጨዋታ ጎሎችን የሚያስቆጥሩ ተጫዋቾች ያሉት መሆኑን በማንሳት ጨዋታውን 3-0 እንደሚያሸንፍ ግምቱን አስቀምጧል። ቦርንማውዝ ከዋንጫው ተፎካካሪ ማንቸስተር ሲቲ እንዲሁም ቼልሲ ከሊጉ ለመውረድ ከሚፋለመው ቶተንሃም ጋር የሚያደርጓቸው የማክሰኞ ጨዋታዎች በሳተን የውጤት ግምት ውስጥ አልተካተቱም።
1: አድማጮቻችን ስትከታተሉ የነበረው ቢቢሲ አማርኛን ነበር። አብራችሁን ስለቆያችሁና መሰግናለን። የዛሬውን በዚህው አበቃን። ሌሎች ዝርዝር ዘገባዎችን ለማንበብ ድረገጻችንን እንዲሁም የፌስቡክ ገጻችንን መጎብኘት ትችላላችሁ። ቢቢሲ ኒውስ አማርኛ ከዩቲዩብ ገጻችንን እንዲሁም የዋትስአፕ ግሩፓችንን በመቀላቀል መረጃዎችን ታገኛላችሁ። መልካም ምሽት፣ መልካም ቅዳሜና እሁድ።